የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ጥቅምት 3 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመቀጠልም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቸርነት የጸሎት የተግባርና የመስዋዕትነት ምንጭ ነው ሲሉ ገለጹ። በሮም ከተማ ለችግር የተጋለጡትን የሚረዳ ቺርኮሎ ዲ ሳን ፒየትሮ ከተባለ ማህበር አባላት ጋር ተገናኝተው ባስተላለፉት መልእክት ቸርነታቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መስዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ከሚገኝ የበጎ አድራጎት ማኅበር አባላት ጋር ሰኞ ጥቅምት 2 2019 ዓ ም ጠዋት ተገናኝተው ባስተላለፉት መልእክት የፍቅር ሥራቸው ዘወትር የጸሎታቸው ምንጭ፣ የተግባራቸው ነፍስና የመንፈሳዊ መሥዋዕትነታቸው መገለጫ ይሁን ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም እንደ ጎርጎሮሳውያኑ በ1869 ዓ ም ከተቋቋመው የቺርኮሎ ዲ ሳን ፒየትሮ ማኅበር አባላት ጋር ተገናኝተው ያደረጉት ንግግር ለተራቡት ምግብ በመስጠት መጠለያ ማዕከላትን በማስተዳደርና በሌሎች ጉዳዮች ላይም ያተኮረ እንደነበር ታውቋል። ቅዱስነታቸው የማኅበሩ አባላት ሥራቸው ብድሆችና እጅግ ተቃላጭ በሆኑ ሰዎች መካከል ወንጌልን የምትመሰክር ቤተ ክርስቲያን ውብ ገጽታን ለመቅረጽ ይረዳል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት፣ ተግባርና መሥዋዕት በሚለው የማኅበሩ ዋና ጭብጥ ላይ በማሰላሰል ሌሎች ሦስት የበጎ አድራጎት ቃላትንም አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎትን አስፈላጊነት በመጀመሪያ ሲገልጹ የበጎ አድራጎት መሠረት እንደሆነ ገልጸው ጸሎት ከእግዚአብሔር ጋር ያለንን ግንኙነት ስለሚያሳድግ የምንጠራበትን ምጽዋት የምንቀበልበት ግንኙነት ነው ሲሉ አብራርተው ለአገልግሎታቸው የጥንካሬያቸው ምንጭ እንዲሆናቸው የማኅበሩ አባላት ዘወትር ወደ እግዚአብሔር ቃልና ጸሎት እንዲመለሱ አሳስበዋል። ተግባር የሚለውን ሁለተኛውን ጭብጥ ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እርሱም ከእግዚአብሔር የተቀበልነው ፍቅር የት መቀመጥ እንዳለበት የሚያመለክት መሆኑን ገልጸው ይህም የሕይወትና የአገልግሎት ቁርጠኝነት እንደሆነ ያስረድተዋል። ጸሎት ወደ ባልንጀሮቻችን ሲመራ ውጤታማ ይሆናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍቅር የሕይወታችን ግብ፣ መንገድና ትርጉም መሆን አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም መሥዋዕት በሚለው በሦስተኛው ጭብጥ ላይ በማትኮር የቸርነትና የፍቅር ሥራ በጸሎትና በተግባር መካከል ያለውን ሚዛን እንዴት መኖር እንደምንችል ያሳየናል ብለዋል። ጊዜያችሁን፣ ጉጉታችሁንና ድካማችሁን በመካከላችን ለሚገኙ ሰዎች ጥቅም በመስጠት የወደደንና ሕይወቱን ለእኛ የሰጠን የክርስቶስን ሥራ ትካፈላላችሁ ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የቅዱስ ጴጥሮስ የገንዘብ መዋጮ እርዳታ ያቀረቡላቸውን የቺርኮሎ ዲ ሳን ፒየትሮ ማኅበር አባላትን አመስግነው ማኅበሩ በሮም ሀገረ ስብከት ውስጥ ብቻ ለሚሰበሰብ የገንዘብ እርዳታ ኃላፊነት የተሰጠው መሆኑ ታውቋል። የቅዱስ ጴጥሮስ የእርዳታ አሰባሳቢ ማኅበር የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት በሮም ከተማ የሚገኙ ድሆችን ለመደገፍና እንዲሁም የመላዋ ቤተ ክርስቲያን ፍላጎቶችን ለማሟላት ሐዋርያዊ መንበር የሚያደርገውን ጥረት የሚያግዝ መሆኑን ቅዱስነታቸው አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀዶ ጥገና ሕክምና ሆስፒታል መግባታቸው ተነገረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 2019 ዓ ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል ለሕክምና መግባታቸው ተገልጿል። ቅዱስነታቸው ሆስፒታል የገቡት በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ገልጸዋል። በዚህም ምክንያት ከዚህ በፊት ከቅዱስነታቸው ጋር በተያዘላቸው ቅጥሮች ላይ ለውጥ መደረጉን አስታውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ማክሰኞ ጥቅምት 3 2019 ዓ ም ጠዋት ሮም ውስጥ ወደሚገኝ ጀሜሊ ሆስፒታል መግባታቸው ተገልጿል። እንደ ርዕሰ ሊቃነ ጳጳሳት የውስጥ አስተዳደር ጽሕፈት ቤት ገለጻ መሠረት ቅዱስነታቸው በሕክምና ላይ የሚቆዩት እስከ ጥቅምት 10 ድረስ እንደሚሆንና በዚህ ምክንያት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተያዙት ቀጠሮዎች በሙሉ መሰረዛቸውን ጽሕፈት ቤቱ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ባደረጉት ንግግር በቅርብ ጊዜ ባደረጉት የሕክምና ምርመራ ሳንባቸው ውስጥ አነስተኛ እብጠት መገኘቱን ከገለጹ በኋላ የቀዶ ጥገና ሕክምና እንደሚያደርጉ ማስታወቃቸው ይታወሳል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ሰኞ ጥቅምት 2 2019 ዓ ም የቅዱስነታቸውን የጤና ሁኔታ በማስመልከት ከጋዜጠኞች ለቀረቡላቸው ጥያቄዎች በሰጡት ምላሽ ምርመራዎቹ የተለመዱ ምርመራዎች መሆናቸውን አብራርተው እሁድ ዕለት እንደተገለጸው ቅዱስነታቸው የቀዶ ጥገና ሕክምና ከተደረገላቸው በኋላ በሆስፒታል የሚቆዩት ለአንድ ሳምንት ያህል እንደሚሆን አረጋግጠዋል። ይህ ከታወቀ በኋላ በአምስቱም አህጉራት ከሚገኙ አብያተ ክርስቲያናትና የፖለቲካ መሪዎች የመልካም ምኞት መልእክታቸውን የተቀበሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሰኞ ጠዋት የተያዘላቸውን ቀጠሮዎች በሙሉ በሚገባ ፈጽመዋል። ሆኖም ከሰዓት በኋላ የፍቅር ደስታ የተሰኘ ሐዋርያዊ መልእክት የወጣበትን 10ኛ ዓመት ምክንያት በማድረግ በጳውሎስ 6ኛ አዳራሽ በተካሄደው ስብሰባ ላይ አለመሳተፋቸው ታውቋል። የስብሰባውን ሂደት በቅርብ የሚከታተሉና የቅዱስ ሲኖዶስ ጠቅላይ ጽህፈት ቤት አማካሪ የሆኑት አባ ጃኩሞ ኮስታ በመግለጫቸው በቅዱስነታቸው የቀዶ ጥገና ህክምናና የሆስፒታል ቆይታ ምክንያት በስብሰባው መርሃ ግብር ላይ ለውጦች እንደሚኖሩ አስረድተዋል። ከለውጦቹ መካከል አንዱ የምስራቅ አብያተ ክርስቲያናት መሪዎችን፣ የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶችን፣ ባለትዳሮችን፣ ባለሙያዎችንና የስብሰባው ተካፋዮችን በማሳተፍ ረቡዕ ጥቅምት 4/2019 ዓ.ም በቅዱስ ጴጥሮስ አደባባይ የሚቀርበውን የመሥዋዕተ ቅዳሴ ሥነ ሥርዓት እንደሚመለከት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ባይገኙም እርሳቸውን የሚተኩት በቅድስት መንበር የወንጌል ስርጭት አገልግሎት ጽሕፈት ቤት ኃላፊና የካርዲናሎች ጉባኤ መሪ አዲስ ተመራጭ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ እንደሚሆኑ ታውቋል። አባ ጃኩሞ ኮስታ በመግለጫቸው ላይ እንደተናገሩት በመሥዋዕተ ቅዳሴ ወቅት በተለይም ርዕሰ ሊቃነ ጳጳሳት ሊዮ 14ኛንና ቤተሰቦችን በጸሎት እናስታውሳቸዋለን ብለዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሆስፒታል ቆይታ በጉባኤው መጨረሻ ላይ ሊቀርብ የታቀደውን የጠቅላላ ሪፖርት ዝግጅት እንደሚነካ ታውቋል። አባ ጃኩሞ ኮስታ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መደምደሚያ ላይ ከተሳታፊዎች የሚቀርቡ አስተያየቶችን ለማዳመጥና የራሳቸውን አስተያየት ለመስጠት ፈልገው እንደነበር ገልጸው ቅዱስነታቸው የሪፖርቱን ይዘት በቅድሚያ ተመልክተው ምላሽ የሚሰጡበት ተጨማሪ ጊዜ በማስፈለጉ ሪፖርቱ በታቀደለት ጊዜ ይፋ እንደማይደረግ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሆስፒታል ከተመለሱ በኋላ አስተያየታቸውን ከመስጠታቸው በፊት ወደ ሰነዱና ወደ ሌሎች የጉባኤው ርዕሶች ለመመለስ ማቀዳቸው ታውቋል። አባ ኮስታ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሌሎችን ለማዳመጥ ፍላጎት እንዳላቸው ማሳየታቸው እጅግ አስደሳች ነው ብለው አክለውም ቅዱስነታቸው ለመላዋ ቤተ ክርስቲያን ቁርጠኝነት ድጋፍ የሚሆን ቃል የማቅረብ ዕድል ሳይሰጥ ጉባኤው ሊያልፍ እንደማይፈልጉ ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቤተ ክርስቲያን መሪዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጸሎት ለማገዝ መተባበራቸው ተገለጸ። በዓለም ዙሪያ የሚገኙ የአብያተ ክርስቲያናት መሪዎች በሳንባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ ሆስፒታል የገቡትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛና የሕክምና እርዳታውን የሚሰጡ ባለሙያዎችን በጸሎት ለማገዝ መተባበራቸው ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለፈው እሁድ የመልአከ እግዚአብሔር ጸሎት በመሩበት ወቅት ለቀዶ ጥገና ሕክምና ሆስፒታል እንደሚገቡ ካሳወቁ በኋላ ብዙም ሳይቆይ የአብያተ ክርስቲያናት መሪዎች የቅዱስነታቸው ሕክምና በመልካም እንዲጠናቀቅ ጸሎታቸውን አቅርበዋል። የካንተርበሪው ጳጳስ ሳራ ሙላሊ በኤክስ ገጻቸው ላይ እንደገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በሚቀጥሉት ቀናት በጸሎት እንደሚያስታውሷቸው ቃል ከገቡ በኋላ የእግዚአብሔርን ጥበቃ፣ ቅርበትና እንክብካቤን ተመኝተው በአገራቸውና በዓለም ዙሪያ ከሚገኙ ክርስቲያኖች ጋር ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጣን ማገገም እጸልያለሁ ሲሉ ጽፈዋል። የዌስት ሚኒስተር ሊቀ ጳጳስና የእንግሊዝና የዌልስ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ሪቻርድ ልዩ ጸሎት እንዲደረግላቸው ጥሪ አቅርበው በእንግሊዝና በዌልስ በሚገኙ ካቶሊካዊ ቤተ ክርስቲያናት ውስጥ የሚገኙት በሙሉ እንደሚጸልዩላቸው የሚያረጋግጥ መልእክት መላካቸውን ገልጸዋል። በታይላንድ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፍራንሲስ ዛቪየር ቪራ ለሊካስ የዜና አገልግሎት እንደተናገሩት ከቀናት በፊት ከቅዱስነታቸው ጋር መገናኘታቸው እንዳስገረማቸው ተናግረዋል። በታይላንድ የሚገኙ ካቶሊካዊ ምዕመናን ቅርበታቸውን እንዲገልጹ ጋብዘው መለኮታዊው ፈዋሽ ኢየሱስ ክርስቶስ የቀዶ ጥገና ሐኪሞችን እንዲመራቸው ጸሎት አቅርበዋል። የቺያንግ ማይ ጳጳስ አቡነ ፒተር ሱፎት የእመቤታችን ቅድስት ድንግል ማርያም ጥበቃን በጸሎት ጠይቀው የተባረከች እናት እንድትጠብቃቸውና ከጎናቸው እንድትሆን ለምነው ይህም በዓለም ዙሪያ የሚገኙ ልጆቻቸው ፍቅርና ጸሎት እንዲሰማቸው ያስችላቸዋል ብለዋል። በፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት የሆኑት ሊቀ ጳጳስ ጊልበርት ጋርሴራ በበኩላቸው ለርዕሰ ሊቃነ ጳጳሳት ስኬታማ የቀዶ ጥገና ሕክምናና ማገገም ብፁዓን ጳጳሳትና ካህናት መሥዋዕተ ቅዳሴን እንዲያቀርቡ አሳስበዋል። እንዲሁም የሃይማኖት ማኅበረሰቦችን፣ ቤተሰቦችንና ምዕመናንን ለፈውሳቸው የመቁጠሪያ ጸሎት፣ ዕለታዊ መሥዋዕትና የበጎ አድራጎት ተግባራትን እንዲያቀርቡ አበረታተዋል። እግዚአብሔር የቀዶ ጥገና ሐኪሞችንና የሚንከባከቧቸውን ሁሉ እንዲመራ በብርታትና በሰላም እንዲደግፋቸውና ቅዱስነታቸውንም ወደ ጤና እንዲመልሳቸው እንጸልይ ብለዋል። የቅዱስ ካርሎስ ጳጳስ ብፁዕ አቡነ ጀራርዶ አልቢናዛ የርዕሰ ሊቃነ ጳጳሳት ግልጽነት፣ ትሑትና እምነት የሚጣልበት አመራር መግለጫ መሆኑን በማሰብ አመስግነው በዚህም ያላቸውን መንፈሳዊ ቅርበትና ድጋፍ አረጋግጠውላቸዋል። የአንቲፖሎው ጳጳስ ብፁዕ አቡነ ሩፐርቶ ሳንቶስም እንደዚሁ በጸሎትና በመሥዋዕተ ቅዳሴ እንደሚያስታውሷቸው ቃል ገብተው እግዚአብሔር የሕክምና ቡድን እጆች አእምሮና ልብ እንዲመራላቸው ጠይቀዋል። በሰሜን አሜሪካ የቺካጎ ሊቀ ጳጳስ ብፁዕ ካርዲናል ብሌዝ ኩፒች የሩሰ ሊቃነ ጳጳሳት ሊዮ 14ኛ የትውልድ ሀገረ ስብከት ምዕመናን ለፈጣንና ሙሉ ፈውስ እንዲጸልዩ ጋብዘው ለቀዶ ጥገና ሐኪሞች የመንፈስ ቅዱስን መመሪያና የእመቤታችን ቅድስት ድንግል ማርያም እንክብካቤን በጸሎት ጠይቀዋል። የዋሽንግተን ሊቀ ጳጳስ ብፁዕ ካርዲናል ሮበርት ማክኤልሮይ በቅዱስ ጴጥሮስ ባዚሊካ ውስጥ ከመላው ዓለም ከመጡ ብፁዓን ጳጳሳት ጋር በጸሎት መተባበራቸውን ተናግረው በሀገር ስብከታቸው ውስጥ የሚገኙ ካህናት በሙሉ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጤና መሥዋዕተ ቅዳሴን እንዲያቀርቡ ጠይቀዋል። በካናዳ የቶሮንቶ ሀገር ስብከት ምዕመናኑ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀዶ ጥገና ሙሉ ፈውስና ለሕክምና ባለሙያዎች ጸሎት እንዲያደርጉ አሳስቧል። መልእክቱ በመጨረሻም የሕመምተኞች መማጠኛ እመቤታችን ቅድስት ድንግል ማርያም ለእረኛችን ርዕሰ ሊቃነ ጳጳሳት ለምኝልን በማለት ጥሪውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ጥቅምት 3 2019 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰብአዊ መብቶቹ በሚል አርዕስት የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: ሰውና ሰብአዊ መብቶቹ ተራ ቁጥር 1 ማኅበራዊ አስተምህሮና የስብና መርሆ። ቤተ ክርስቲያን በወንዶችና በሴቶች እንዲሁም በእያንዳንዱ ሰው ውስጥ የእግዚአብሔርን ሕያው መልክ ታያለች። ይህም መልክ የእግዚአብሔር ፍጹም አምሳል በሆነው እግዚአብሔርን ለሰው ሰውንም ለራሱ በሚገልጸው በክርስቶስ ምስጢር ውስጥ ከመቼውም ጊዜ በበለጠ ጥልቀትና ሙላት ይገኛል። ሁልጊዜም አዲስ ሆኖ ይታያል። ቤተ ክርስቲያን የምትናገረው ከፍተኛ ብቸኛ አገልግሎት የምትሰጣቸው ምንጊዜም ቢሆን የተቀበሉት ታላቅ መንፈሳዊ ጥሪ እንዲያስታውሱና ለዚህም ጥሪ የተገቡ እንዲሆኑ ያለማቋረጥ የምታስታውሳቸው ከእግዚአብሔር ወደር የሌለውና የማይገሰስ ሰብአዊ መብት ለተቀበሉ ለእነዚህ ወንዶችና ሴቶች ነው። የእግዚአብሔር ልጅ ክርስቶስ ሥጋ በመልበሱ በልዩ ምክንያት ይህ አንድነት ሁልጊዜ እንዲኖርና እንዲታደስ ማድረግ የእርሷ መሠረታዊ ግዴታና ተግባር እንደሆነ ቤተ ክርስቲያን ትገነዘባለች። ቤተ ክርስቲያን በጌታ በክርስቶስ አማካይነት በሰብአዊ ጎዳና ለመራመድ ቀዳሚ መሆኗን ታሳያለች፣ ለመሆንም ትጥራለች። እንደዚሁም በቅርብ ሆነ በሩቅ በሚታወቅም ሆነ በማይታወቅ ከሁሉም በላይ ደግሞ በድሆችና በስቃየተኞች በጥቅሉ በሁሉም ሰው ውስጥ ክርስቶስ የሞተለትን የሞተላትን ወንድም ወይም እህት እንዲያይ ጥሪዋን ታስተላልፋለች። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው ማኅበራዊ ሕይወት ሁሉ የሰው ልጅ መገለጫ ልዩ ባሕሪ እንደሆነ ይታወቃል። ቤተ ክርስቲያን ለብዙ ጊዜያትና በብዙ መንገዶች የዚህ ግንዛቤ ዋና ጠበቃ ሆና ቆይታለች። በሁሉም ዘርፍና ኅብረተሰብ ውስጥ የሰውን ማዕከልነት አውቃለች አረጋግጣለችም። ስለዚህ ኅብረተሰብ የቤተ ክርስቲያን ማኅበራዊ አስተምሮ ዓላማ ነው። ምክንያቱም እርሷ በማኅበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና፣ ይልቁኑ በእነርሱ ውስጥ ለእነርሱ ብቻ ትኖራለች። ይህ ጠቃሚ ግንዛቤ የሰው ልጅ የማኅበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት መሠረትና ግብ ነው በሚለው እሳቤ ተረጋግጧል። ስለዚህ የማኅበራዊ ኑሮ ጅማሮ ሰው ነው፣ ኅብረተሰቡም ዋና ንቁ ባለቤት ሰው ነው። ህብረተሰብም ዋናውን ንቁ ባለቤት ሊቃወም አይችልም። ማንኛውም የህብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት። በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማህበራዊ አስተሳሰብን ይወክላሉ። በእውነቱ መላው የቤተ ክርስቲያን ማህበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው። ቤተ ክርስቲያን ይህንን ዕውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም። ከዚህ በተጨማሪ በርካታ ሰብአዊ ክብር ጥሰቶችን ብዙ ጊዜ አውግዛለች። ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ ዕቅዶች የሚነሱት ከማኅበራዊ የግንኙነቶች መዋቅር ነው። አስከፊ የሰብአዊ ክብር ጥሰቶችም ያሉት እዚህ ላይ ነው። ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለመሆኑ ሐሌታዋ በእግዚአብሔር አምሳሌ የተፈጠሩ ፍጥረታት ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሠረታዊ መልእክት ይነግረናል። በእግዚአብሔር መልክ የተፈጠረ ልዩ ባሕሪ እንዳለው ይገልጻል። እግዚአብሔር ሰውን በመልኩ ፈጠረ፣ በራሱ አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው። ሰው በዕብራይስጥ ቋንቋ አዳም ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሠራ። በአፍንጫውም የሕይወትን እስትንፋስ እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የእርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም። ራሱን የማወቅ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው። ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከእርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይጠበቅበታል። ሰው እግዚአብሔር መምሰሉ የሰው ሕልውናና ባሕሪ በተፈጥሮአቸው ጥልቅ በሆነ አኳኋን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል። ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም። መላው የሰው ሕይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሠረተ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል፣ ነገር ግን ከቶ ሊጠፋ አይችልም። እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው። ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰብአዊ ፍጡር ነው። ሰው ሕይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማኅበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማኅበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም። የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴዕ ምዕራፍ 1 ቁጥር 3 ላይ እንደተገለጸው ትንቢተ ኢሳይያስ ምዕራፍ 54 ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በርግጥሻለሁ፣ ከሰው እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ፣ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱን መጠበቅ ላለው ሕይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደ ራስህ ውደድ፣ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው ለጸው።
2: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ።
1: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰብአዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት ማሳለፋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎታቸውን ማድረጋቸው መነገሩን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት በትላንትናው ዕለት ማሳለፋቸውና አሁንም ያረፉ መሆናቸው ተገለጸ። የቅዱስ መንበር የፕሬስ ጽፈት ቤት እንደገለጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በመጀመሪያው ምሽት በሮም ጂሜሊ ሆስፒታል የተረጋጋ ቆይታ አድርገዋል። ተጨማሪ መረጃዎችን በቀኑ መጨረሻ ላይ እንደሚሰጥም ጽፈት ቤቱ አክሎ ገልጿል። ርዕሰ ሊቃነ ጳጳሳቱ ምሽቱ በሰላም አሳልፈዋል። በተጨማሪ መረጃ ዛሬ ከሰዓት በኋላ ላይ ይቀርባል ሲል የቅድስት መንበር የፕሬስ ጽፈት ቤት ረቡዕ ዕለት ጥቅምት 4 2019 ዓ.ም ተመረጠ። ርዕሰ ሊቃነ ጳጳሳት ሊዮ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ ያወጣው መግለጫ ያስረዳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጂሜሊ ሆስፒታል ቀዶ ጥገና ከተደረገላቸው ዶክተሮች የቀኝ ሳምባቸውን የታችኛውን ክፍል አስወግደዋል። ማክሰኞ ምሽት ጥቅምት 3 2019 ዓ.ም ተመረጠ። በሆስፒታሉ የሆስፒታል የደረት ቀዶ ጥገና ላፊ ዶክተር ሉዊጂ ካርቦኔና ከህክምና ቡድን ጋር በመተባበር ከሚሰሩት ጋር የሆስፒታሉ የደረት ቀዶ ጥገና ላፊ ፕሮፌሰር ስቴፋኖ ማርጋሪቶራ በጋራ ባወጡት መግለጫ የቀዶ ጥገና ሐኪሞች የርዕሰ ሊቃነ ጳጳሳቱን የቀኝ ሳምባ የታችኛውን ክፍል አስወግደዋል። ስር ነቀል መቆረጥን ለማረጋገጥ የቀኝ ሳምባ የታችኛው ክፍል በቪዲዮ በተደገፈ ቴክኒክ ተወግዷል ብለዋል። በቀዶ ጥገና ወቅት የተመረመረው ህብረ ህዋስ ከምርመራው ቀደም ብሎ ከተደረጉ ምርመራዎች የተጠረጠረውን ህብረ ህዋስ መኖሩን ምርመራው በድጋሚ አረጋግጧል። በቀዶ ጥገና ወቅት የተደረገው የሂስቶሎጂ ምርመራ የሳምባ ሄድኖካሪሲኖማ ምርመራን አረጋግጧል። ይህም ከቀዶ ጥገናው በፊት ከተደረገው ምርመራ ሊገኝ ይችላል ተብሎ የተጠረጠረ ነው ሲሉ ዶክተሮች ተናግረዋል። ርዕሰ ሊቃነ ጳጳሱ በቀዶ ጥገና ወቅት ለሶስት ሰዓታት ያህል በቀዶ ጥገና ክፍል ውስጥ ቆይተው የነበረ ሲሆን ቀዶ ጥገናው ራሱ ለዘጠና ደቂቃዎች ያህል ቆይቷል። ዶክተሮቹ ስኬታማ እንደነበረና ምንም አይነት ችግሮች እንዳልነበሩ ተናግረዋል። እንደ መግለጫው ከሆነ ርዕሰ ሊቃነ ጳጳሳት ሊዮ ከቀዶ ጥገና በኋላ በተለምዶ ከእንቅልፋቸው ነቅተው ለአጭር ጊዜ ከተመለከቱ በኋላ በሆስፒታሉ 10ኛ ፎቅ ላይ ወደሚገኘው ክፍል እንዲመለሱ ተደርገዋል። ከቀዶ ጥገና በኋላ ርዕሰ ሊቃነ ጳጳሳት ሊዮ ራት ከተመገቡ በኋላ ምሽቱን ከጸሐፊዎቻቸውና ከሌሎች የቫቲካን ሰራተኞች ጋር አሳልፈዋል ሲል የቅድስት መንበር የፕሬስ ጽፈት ቤት ዳይሬክተር የሆኑት አቶ ማቴዎ ብሩኒ ተናግረዋል። በሚቀጥሉት ቀናት ከቀዶ ጥገና በኋላ የሚደረጉ ምርመራዎች በቀዶ ጥገና በተወገደው ህብረ ህዋስ ላይ ይካሄዳሉ። የቀድመ ቀዶ ጥገና ምርመራዎች ዶክተሮቹ የትና እንዴት ቀዶ ጥገና ማድረግ እንዳለባቸው አስቀድሞ አሳይተዋል። ቀደም ሲል ስለተገለጸው የአንድ ሳምንት የሆስፒታል ቆይታ ላይ ምን አይነት ለውጥ እንዳለ አልተገለጸም ተብሏል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው ተገለጸ። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓልን ምክንያት በማድረግ በቫቲካን በተካሄደው ስብሰባ ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ሊዮ መሥዋዕተ ቅዳሴ እንደሚያሳርጉ እቅድ ተይዞ የነበረ ሲሆን በቅርቡ ቅዱስነታቸው በጤና እክል ምክንያት ሆስፒታል በመግባታቸው ምክንያት እርሳቸውን በመተካት ካርዲናል ሉዊስ አንቶኒዮ ታግሌ መሥዋዕተ ቅዳሴውን በጥቅምት 4 2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ መሥዋዕተ ቅዳሴውን ማሳረጋቸው የተገለጸ ሲሆን ካርዲናል ታግሌ በወቅቱ በቅዱስነታቸው የተዘጋጀውን ስብከት አንብበዋል።
በስብከታቸውም ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን በሰነዱ ውስጥ የተካተቱትን ሐዋርያዊ መመሪያዎች በቤተሰብ ሕይወት ውስጥ በተግባር እንድታውል ጥሪ አቅርበዋል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ በወቅቱ ርዕሰ ሊቃነ ጳጳሳት ሊዮ የተዘጋጀውና በካርዲናል ሉዊስ ታግሌ የተነበበውን ስብከት ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

ቤተሰቦች የሚለማመዱት የፍቅር ደስታ የቤተ ክርስቲያንም ደስታ ነው። በእነዚህ ቃላት ነበር የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከዓመታት በፊት በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘውን ሐዋርያዊ መልእክታቸውን የጀመሩት። ዛሬ በዚህ መሥዋዕተ ቅዳሴ ቅዱስ ቁርባንን ስናከብር በእነዚህ ሰነድ ላይ ያከናወነውን ሥራ ፍሬ ለጌታ እናቀርባለን። እንዲሁም የሰነዱ ሀብት በልባችን በመያዝ በውስጡ የተካተቱትን የእረኝነት መመሪያዎችን በተግባር ለማዋል እንሻለን። በዚህ ረገድ የዛሬው የቅዳሴ ሥርዓት እንድናሰላስልባቸው በርካታ ነጥቦችን ያቀርብልናል። በመጀመሪያው ንባብ የቅዱስ ጳውሎስን የፍቅር መዝሙር ሰምተናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 31 እስከ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 መመልከት ይቻላል። በሐዋርያዊ መልእክቱ ምዕራፍ 4 ላይ ይህ ጽሑፍ ለክርስቲያናዊ ጋብቻ በጎ ምግባራት ጥልቅ ማሰላሰል መሠረት ይሆናል። ይህም ጋብቻ ስሜታዊ፣ መንፈሳዊና ራስን መሥዋዕት ማድረግን ያካትታል ይለናል በቁጥር 120 ላይ እንደተገለጸው። እንዲሁም የእግዚአብሔር ፍቅር መገለጫ በቁጥር 121 ላይ እንደተገለጸው የሆነ አንድነት ነው። እነዚህን እሴቶች በተግባር በማዋል እና በጸጋ እርዳታ ባለትዳሮች ከቅድስት ሥላሴ አምሳል ጋር በሚስማማ መልኩ በየቀኑ አብረው ያድጋሉ። ሁለቱም ባለትዳሮች በራሳቸው ልዩ መንገድ ብስለት ላይ ይደርሳሉ። በተመሳሳይ ጊዜም ሕይወትን በሙሉ አብሮ ለመጋራትና ለመቅረጽ በሚደረግ ጽኑ ቁርጠኝነት በቁጥር 123 ላይ እንደተገለጸው እርስ በርስ የመመሳሰል እድገት ያሳያሉ። ስለዚህ እውነተኛው የፍቅር ደስታ የአንድነት ቀስ በቀስ ጥልቅ መሆን ነው። በዚህም የእያንዳንዱ ሰው ልዩ ማንነት ራስን በመስጠትና የሌላውን ሰው መኖር አማካኝነት ያብባል። ከዚህ በላይ ሐዋርያው ንግግሩን ያቀረበው በጸጋዎችና በመንፈሳዊ ስጦታዎች የበለጸገች አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ላይ እንደተገለጸው ነገር ግን በፍቅር ማደግ ስለሚያስፈልጋት ማኅበረሰብ ነበር። ምንም እንኳን ብዙ ተስጦዎችን ቢቀበልም ፍቅር የሌሎች ሰዎች እንደሚጮህ ነሐስ ወይም እንደሚንሿሿ ጸናጽል አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንደተገለጸው እንደሆኑ ለቆሮንቶስ ሰዎች አስታውሷቸዋል። ማለትም ፍቅር የሌለው ድምፅ ልብን መንካት በፍጹም አይችልም። ከሌሎች የተነጠለ የራቀ ቀዝቃዛና ለመግባባት አስቸጋሪ ነው። እኛ የተፈጠርነው በዚህ መንገድ እንድንኖር አይደለም። በዛሬው ዕለት ከመዝሙረ ዳዊት ተወስዶ የተነበበው የመዝሙር ምላሽ ይህንን ያስታውሰናል። እርሱም ዘላለማዊ ፍቅር ያለውና ታማኝነቱ ለልጅ ልጅ የሚዘልቅ መዝሙር ምዕራፍ 100 ቁጥር 5 ላይ እንደተገለጸው አምላክ ሕዝብና መንጋ መሆናችንን በመግለጽ ነው። እርሱ ምንም ሳይሰስት የሚወድ እኛን መፈለጉን በእኛ ላይ መተማመኑንና ከእኛ ጋር ያለውን ወዳጅነት ማደስን ፈጽሞ የማያቋርጥ ጌታ ነው። ይህ በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘው ጳጳሳዊ መልእክት የቤተሰቦቻችን መሠረት እንድናደርገው የሚጋብዘን ፍቅር ነው። ይህ በተለይ ለጋብቻ ለሚዘጋጁ ወጣቶች እንድናስተምረው የምንበረታታው እውነተኛ ፍቅር ነው። ይህም ስለ በጎ ምግባራት አስፈላጊነት ማስተማርን ያካትታል። ከእነዚህም መካከል ለድንግልና ልዩ ቦታ ይሰጣል። ምክንያቱም ድንግልና በሰዎች መካከል ለመኖር እውነተኛ የፍቅር እድገት እጅግ ጠቃሚ ነው። በቁጥር 206 ላይ እንደተገለጸው ለዚህ ዓላማ በቁምስናዎችና በሐዋርያዊ አገልግሎት በሚሰጥባቸው አካባቢዎች በጥንቃቄ የተዘጋጁ የጋብቻ ዝግጅት መርሃ ግብሮች የሚያስመሰግኑ ናቸው። ሆኖም እነዚህ ትምህርቶች ብቻቸውን በቂ አይደሉም። ምክንያቱም እነዚህን አስተምሮች የሰው ልጅ ከልጅነቱ ጀምሮ በሚያደርገው የእድገት ሂደት አብሮ የሚሄድ የፍቅር ትምህርት መቅደምና መደገፍ አለበት። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ብለው ነበር፣ አንድን ሰው ፍቅርን መማር በራሱ የሚከሰት አይደለም። እንዲሁም ጋብቻ ከመፈጸሙ በፊት በሚደረግ አጭር ሥልጠና ብቻ ሊማር የሚችለው ነገር አይደለም በቁጥር 208 ላይ እንደተገለጸው ብለው መግለጻቸው ይታወሳል። እርሳቸውም ሲያብራሩ ለእያንዳንዱ ጥንድ የጋብቻ ዝግጅት የሚጀምረው ከተወለዱበት ጊዜ ጀምረው ነው። እንዲሁም አንድ ወጣት በቤተሰብ ውስጥ የሚያሳልፈው እያንዳንዱ ተመክሮ ይህንን ሰው
ለሙሉና ለዘላቂ ቁርጠኝነት ብቁ እንዲሆን ሊያግዘው ይገባል በማለት በቁጥር 208 ላይ ገልጸዋል። በዚህ መንገድ ትግሎች ስህተቶችና ውድቀቶች ቢኖሩም እንዲሁም ያልተጠበቁ የዕለት ተዕለት የሕይወት ድንቆችን የያዘው የቤተሰብ ሕይወት የሰው ልጅ የፍቅር ስሜት መመሪያ የመጀመሪያው ትምህርት ቤትና በፍቅር ደስታ ውስጥ የሚደረግ የመጀመሪያው ውድና የማይተካ የተግባር ልምምድ ይሆናል። በዚህም ምክንያት ያለ አስፈላጊ ጩኸትና ትልቅ ወሬ ነገር ግን አንዳንድ ጊዜ ጀግንነት በተሞላበት ታማኝነት የየዕለት ሪያዎቻችንን ተልኮዎቻችንን ለሚወጡ በርካታ ቤተሰቦች ጥረት እውቅና ልንሰጥና ልንደግፋቸው ይገባል። እነርሱ በወንጌል ውስጥ የሰማነውን የኢየሱስ ቃል እናንተ እኔን አልመረጣችሁኝም እኔ ግን መረጥኳችሁ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ የዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደተገለጸው በተግባር የሚያሳዩ ለጋስና አሳማኝ ምስክሮች ናቸው። በወላጆች፣ በልጆች፣ በአያቶች፣ በወጣቶችና በአረጋውያን ምስክርነት አማካኝነት የወንጌል የእውነት መልእክትና የሕይወት ሙላት ወደ ዓለም ይደርሳል። ወንጌላዊ ዮሐንስ ኢየሱስ በምድራዊ ሕይወቱ ማብቂያ ላይ የተናገረውን ቃልና ግልጽ ትምህርት አስተላልፎልናል። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ይቺ ትእዛዜ ናት። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደተገለጸው ሁላችንንም በሚጠቅም የጋራ እንክብካቤ መንፈስ ውስጥ የቤተሰቦች ቤተሰብ አሞሪስ ላይቲሲያ በቁጥር 87 ላይ እንደተገለጸው የሆነች ቤተ ክርስቲያን ሆና ለማደግ ይህንን ትእዛዝ በተግባር እናውል። በዚህም ወጣት ጥንዶች የጋብቻ ሕይወታቸውን ሲጀምሩ ይበረታታሉ። ወላጆች ልጆችን በማሳደግና የቤተሰብ ሕይወትን በመምራት ረገድ የሚያጋጥሟቸውን ከባድ ፈተናዎች ሲጋፈጡ ድጋፍ ያገኛሉ። እንዲሁም አረጋውያን አካላዊ ጥንካሬያቸው እየቀነሰ ቢሄድም የጥበብና የመልካም ምግባር ምስክሮች በመሆን ያላቸውን ሚና እውቅናና ክብር ያገኛል። ተጋላጭ የሆኑ ወይም አስቸጋሪ ሁኔታዎችንና የችግር ጊዜያትን የሚያሳልፉ ሰዎች በፍቅር ታጅበው እንዲሁም ከፍርድና ካድለው ተጠብቀው ድጋፍና ማበረታቻ ያገኛሉ። ቤተሰብ ምንም ያህል ቢጎዳም በፍቅር በመጀመር ሁልጊዜ ማደግ ይችላል የሚለውን ማስታወስ ይኖርብናል። ለሕይወት ክፍት የመሆንና ለሕይወት አክብሮት የማሳየት እሴቶች ከጽንስ ጀምሮ እስከ ተፈጥሯዊ ሞት ድረስ በዚህ ፍቅር ውስጥ ስር የሰደዱ ናቸው። ይህ ፍቅር ለሕልውናችንና እንደ ሰው አብረን ለምንኖረው ኑሮ መሠረታዊ ነው። ቤተሰብ የእነዚህን እሴቶች ዋነኛ ጠባቂና ለሰው ልጅ ደህንነት እንደ ብርሃን መሪ ነው። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ሲሉ አጽንኦት ሰጥተው ተናግረው ነበር። ጊዜያዊ የሆነ ወይም ሕይወትን ለማስተላለፍ ዝግ የሆነ ማንኛውም አይነት ጥምረት የኅብረተሰቡን የወደፊት ዕጣ ፈንታ ማረጋገጥ አይችልም ይለናል አሞሪስ ላይቲሲያ በቁጥር 52 ላይ እንደተገለጸው። ለልጆች ስጦታ ክፍት የሆኑና ለልጆቻቸው ትምህርትና እድገት ትኩረት የሚሰጡ ጠንካራ ቤተሰቦች ከሌሉ ዓለም የወደፊት ተስፋ አይኖራትም። በሰማናቸው የቅዱስ ቃሉ ንባቦች ውስጥ ከኢየሱስ የተሰጠ ሌላ አስፈላጊ ጥሪ ላስታውሳችሁ ወዳለሁ። እርሱም አብን በእኔ ስም እንድንጠይቅ የሚያደርገው ጥሪ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደተጠቀሰው እነዚህ ቃላት ቤተሰብ ለጸሎት ልዩ ቦታ መሆኑን ያስታውሱናል። በሚያሳዝን ሁኔታ ዛሬ በዓለም ላይ በብዙ ቦታዎች በቤት ውስጥ አብሮ የመጸለይ ልማድ ከምግብ በፊት በቀኑ መጀመሪያና መጨረሻ ወይም በልዩ አጋጣሚዎች እየጠፋ መጥቷል። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ጳጳሳዊ መልእክት ለቤተሰብ መንፈሳዊ ሕይወት ለጸሎትና በእሁድ የቅዱስ ቁርባን ሥርዓት ላይ ለመሳተፍ አስፈላጊነት ትኩረት ሊሰጠው ይገባል በቁጥር 223 ላይ እንደተገለጸው ሲል ያስታውሰናል። በተመሳሳይ መልኩ ቤተሰቦች በመንፈሳዊ ሕይወታቸው ውስጥ እድገትን ለማምጣትና በተጨባጭ የሕይወት ፍላጎቶች ውስጥ አብሮነትን ለማጠናከር በየጊዜው እንዲሰበሰቡ ይመክራል። የጋራ ጸሎትና ቅዱሳት ምስጢራትን በቤተሰብ ሕይወት ውስጥ ወሳኝ ሚና ይጫወታሉ። ምክንያቱም ልብን ለእግዚአብሔር ሥራ
ክፍት በማድረግ ቤተሰቦች በራሳቸው ሊደርሱባቸው በማይችሉ ደረጃዎች አብረው እንዲደርሱ ያስችላቸዋልና። በእርግጥም እነዚህ ነገሮች ጠንካራ ምግብና ፈውስ ሰጪ መድኃኒት ናቸው። ስለዚህ ሁሉም ሰው እነዚህ ልምዶች እንደገና እንዲያገኝና እንዲበረታታ አጥብቄ አሳስባለሁ። የተወደዳችሁ ወንድሞችና እህቶች፣ በዚህ የቅዱስ ቁርባን ሥርዓት ላይ እየተሳተፉ ለሚገኙ የባግዳድ የካልዲያን ፓትርያርክ ብፁዕ ወቅዱስ ጳውሎስ ሦስተኛ ነውና የሰጡትን የቤተ ክርስቲያን ኅብረት ምልክት በይፋ ለመግለጽ በእርሳቸው በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ ውክልና ይህንን ክብረ በዓል የመምራት ክብር አግኝቻለሁ። ከቅዱስ ጴጥሮስ ተተኪ ጋር የሚደረግ የፓትርያርክ ኅብረት በፓትርያርካዊ ቤተ ክርስቲያንና በሮም መንበር መካከል እንዲሁም በወቅቱ በነበሩት አብያተ ክርስቲያናት መካከል የነበረውን በእምነትና በፍቅር የተመሠረተ አንድነት የሚያረጋግጥ ጥንታዊ ልማድ ያስታውሰናል። ስለዚህ ይህ ዝም ብሎ የሚደረግ ሥርዓት ብቻ ሳይሆን በክርስቶስ ለሚገኘው የቤተ ክርስቲያን አንድነት ምንጭና ማዕከል ከሆነው ከቅዱስ ቁርባን ኅብረት የሚመነጭ ሕያው እውነታ ነው። ክቡር ፓትርያርክ ሆይ፣ የእርሶ መገኘት እንደ ቤተ ክርስቲያን ያለንን ማንነት በተሻለ ሁኔታ እንድንረዳ ያግዘናል። ይህ ማንነት በተለያዩ የአምልኮ ሥራዎችና ወጎች የሚመሩ አብያተ ክርስቲያናት በጌታ በክርስቶስ የሚያደርጉት ኅብረት ሲሆን ከቅዱስ ጴጥሮስ ተተኪ ጋር በሚታይ ሁኔታ የሚገለጽ አንድነት ነው። ለረዥም ጊዜ ፈተናዎች ቢያጋጥሟቸውም በእምነታቸው ጸንተው የቆዩትንና በብዙ ችግሮች መካከል ለኢየሱስ ያላቸውን እምነት በመመስከር ረገድ ብዙውን ጊዜ ጀግንነት ያሳዩትን በእርሶ መንፈሳዊ እንክብካቤ ስር ያሉ ምዕመናንን በተመለከተ መላው የካቶሊክ ቤተ ክርስቲያን ፍቅሯንና ጸሎታን እንደምትለግስ ላረጋግጥሎት እወዳለሁ። ውድ ወንድሞቼና እህቶቼ፣ የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት በተሰኘው ጽሑፋቸው በቁጥር 325 ላይ ማጠቃለያ ላይ ያቀረቡትን ጸሎት እንደገና በመጸለይ ሁሉንም ቤተሰቦችና መላውን ቤተ ክርስቲያን ለናዝሬቱ ቅዱስ ቤተሰብ በአደራ እንስት። ጸሎት ወደ ቅድስት ቤተሰብ። ኢየሱስ ማርያም ዮሴፍ፣ በእናንተ የእውነተኛ ፍቅርን ውበት እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ፣ የእኛ ቤተሰቦች የአንድነትና የጸሎት ቦታዎች፣ እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬቱ ቅዱስ ቤተሰብ ሆይ፣ ብዙ ቤቶች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸውን ሁሉ መጽናናትንና ፈውስን ያግኙ። የናዝሬቱ ቅዱስ ቤተሰብ ሆይ፣ የቤተሰብን ቅድስና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ፣ አሜን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስዋዕተ ቅዳሴ እንዲያደርጉ ተጠብቀው ነበር። ነገር ግን በገጠማቸው ህመም ምክንያት ወደ ሆስፒታል በመሄዳቸው ምክንያት የሳቸውን ስብከት ብፁዕ ካርዲናል ታግሌ በንባብ መልክ አቅርበዋል። ይህንን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችን ነው። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎቶችን ማድረጋቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 ቀን 2019 ዓ.ም ምህረት ሮም ውስጥ ወደሚገኘው ጄሚሊ ሆስፒታል ውስጥ ለሕክምና መግባታቸውን ተከትሎ የብፁዕነታቸውን የጤንነት ሁኔታ በማስመልከት በጄሚሊ ሆስፒታል የተካሄደውን የመቁጠሪያ ጸሎት የሮም ሀገር ስብከት ረዳት ጳጳስ የሆኑት ብፁዕ ካርዲናል ባልደሳሬ ሬይና መምራታቸው የተነገረ ሲሆን ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር አባላት በሮም አቅራቢያ በሚገኝ የማርያም ቤተ መቅደስ ውስጥ ለጸሎት መሰብሰባቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆስፒታል የገቡት በሳምባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ያስታወቀ ሲሆን ይህንን ተከትሎ በዓለም ዙሪያ በምትገኘው ቤተ ክርስቲያን ማክሰኞ ጥቅምት 3 ቀን 2019 ዓ.ም ለርዕሰ ሊቃነ ጳጳሳቱ ጤንነት ጸሎት መደረጉ ተገልጿል። በሮም ሀገር ስብከት የርዕሰ ሊቃነ ጳጳሳቱ ተወካይ የሆኑት ብፁዕ ካርዲናል ባልደሳሬ ሬና ማክሰኞ ዕለት በጄሚሊ ሆስፒታል ቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ጸሎት የተደረገውን የመቁጠሪያ ጸሎት የመሩ ሲሆን በዚህ የጸሎት መርሃ ግብር ላይ በሀገር ስብከቱ ውስጥ የሚገኙ ገዳማውያትና ምእመን ተገኝተው ርዕሰ ሊቃነ ጳጳሳት ሊዮን ለእመቤታችን ቅድስት ድንግል ማርያም እናታዊ አማላጅነት በአደራ ሰጥተዋል። በጄሚሊ ሆስፒታል የተደረገው የመቁጠሪያ ጸሎት በቫቲካን ሚዲያዎችና ድኅረ ገጽ በቀጥታ የተላለፈ ሲሆን ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር ወንድሞች በበኩላቸው ሁሉም ምእመናን ለብፁዕነታቸው ጤንነትና እሳቸውን ለሚንከባከቡት ሐኪሞች እንዲጸልዩ ጥሪ አቅርበዋል። ከዚህም በተጨማሪ ሰኞ ምሽት በሮም አቅራቢያ በምትገኘው ጂናዛኖ ከተማ ያለው በአውጎስጢኖሳውያን መነኮሳት የሚተዳደረው የእመቤታችን መልካም ምክር ቤተ መቅደስ ለቀዶ ጥገና ሕክምናውና ለርዕሰ ሊቃነ ጳጳሳቱ ማገገም ማኅበረሰቡን በጸሎት ማሰባሰቡ የተነገረ ሲሆን ይህ ቤተ መቅደስ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወት ውስጥ ልዩ ቦታ እንዳለውና ከተመረጡ በኋላ ሁለት ጊዜ እንደጎበኙት ተገልጿል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ሲምፖዚየም ፕሬዝዳንት የሆኑት የኪንሻሳው ሊቀ ጳጳስ ብፁዕ ካርዲናል ፍሪዶሊን ኢምቦንጎ በበኩላቸው በመላው አፍሪካ የሚገኙ ብፁዓን ጳጳሳት፣ ካህናት፣ ገዳማውያትና ገዳማውያን እንዲሁም ምእመናን በጸሎት አንድ እንዲሆኑ የጋበዙ ሲሆን የቅዱስ ቁርባን ስግደቶችና የግል ጸሎቶች አህጉሪቱ ከቅዱስ አባቷ ጋር ያላትን ቅርበት እንደሚያስታውሱ ያላቸውን ተስፋ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የረቡ የጥቅምት 4/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የተሳካ የሳንባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት ማሳለፋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎታቸውን ማድረጋቸው መነገሩን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት በትላንትና ሁለት ማሳለፋቸውና አሁንም እያረፉ መሆናቸው ተገለጸ። የቅዱስ መንበር የፕሬስ ጽፈት ቤት እንደገለጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በመጀመሪያው ምሽት በሮም ጂሜሊ ሆስፒታል የተረጋጋ ቆይታ አድርገዋል። ተጨማሪ መረጃዎችን በቀኑ መጨረሻ ላይ እንደሚሰጥም ጽፈት ቤቱ አክሎ ገልጿል። ርዕሰ ሊቃነ ጳጳሳቱ ምሽቱ በሰላም አሳልፈዋል። በተጨማሪ መረጃ ዛሬ ከሰዓት በኋላ ላይ ይቀርባል ሲል የቅድስት መንበር የፕሬስ ጽፈት ቤት ረቡዕ 2 ጥቅምት 4 2019 ዓ.ም. ርዕሰ ሊቃነ ጳጳሳት ሊዮ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ ያወጣው መግለጫ ያስረዳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጂሜሊ ሆስፒታል ቀዶ ጥገና ከተደረገላቸው ዶክተሮች የቀኝ ሳምባቸውን የታችኛውን ክፍል አስወግደዋል። ማክሰኞ ምሽት ጥቅምት 3 2019 ዓ.ም. በሆስፒታሉ የሆስፒታል የደረት ቀዶ ጥገና ኃላፊ ዶክተር ሉዊጂ ካርቦኔና ከህክምና ቡድን ጋር በመተባበር ከሚሰሩት ጋር የሆስፒታሉ የደረት ቀዶ ጥገና ኃላፊ ፕሮፌሰር ስቴፋኖ ማርጋሪቶራ በጋራ ባወጡት መግለጫ የቀዶ ጥገና ሐኪሞች የርዕሰ ሊቃነ ጳጳሳቱን የቀኝ ሳምባ የታችኛውን ክፍል አስወግደዋል። ስር ነቀል መቆረጥን ለማረጋጋት የቀኝ ሳምባ የታችኛው ክፍል በቪዲዮ በተደገፈ ቴክኒክ ተወግዷል ብለዋል። በቀዶ ጥገናው ወቅት የተመረመረው ህብረ ህዋስ ከምርመራው ቀደም ብሎ ከተደረጉ ምርመራዎች የተጠረጠረውን ህብረ ህዋስ መኖሩን ምርመራው በድጋሚ አረጋግጧል። በቀዶ ጥገና ወቅት የተደረገው የሂስቶሎጂ ምርመራ የሳምባ ሄድኖካሪሲኖማ ምርመራን አረጋግጧል። ይህም ከቀዶ ጥገናው በፊት ከተደረገው ምርመራ ሊገኝ ይችላል ተብሎ የተጠረጠረ ነው ሲሉ ዶክተሮች ተናግረዋል። ርዕሰ ሊቃነ ጳጳሱ በቀዶ ጥገና ወቅት ለሶስት ሰዓታት ያህል በቀዶ ጥገና ክፍል ውስጥ ቆይተው የነበረ ሲሆን ቀዶ ጥገናው ራሱ ለዘጠና ደቂቃዎች ያህል ቆይቷል። ዶክተሮቹ ስኬታማ እንደነበረና ምንም አይነት ችግሮች እንዳልነበሩ ተናግረዋል። እንደ መግለጫው ከሆነ ርዕሰ ሊቃነ ጳጳሳት ሊዮ ከቀዶ ጥገና በኋላ በተለምዶ ከእንቅልፋቸው ነቅተው ለአጭር ጊዜ ከተመለከቱ በኋላ በሆስፒታሉ 10ኛ ፎቅ ላይ ወደሚገኘው ክፍል እንዲመለሱ ተደርገዋል። ከቀዶ ጥገና በኋላ ርዕሰ ሊቃነ ጳጳሳት ሊዮ ራት ከተመገቡ በኋላ ምሽቱን ከጸሐፊዎቻቸውና ከሌሎች የቫቲካን ሰራተኞች ጋር አሳልፈዋል ሲል የቅድስት መንበር የፕሬስ ጽፈት ቤት ዳይሬክተር የሆኑት አቶ ማቴዎ ብሩኒ ተናግረዋል። በሚቀጥሉት ቀናት ከቀዶ ጥገና በኋላ የሚደረጉ ምርመራዎች በቀዶ ጥገና በተወገደው ህብረ ህዋስ ላይ ይካሄዳሉ። የቀድመ ቀዶ ጥገና ምርመራዎች ዶክተሮቹ የትና እንዴት ቀዶ ጥገና ማድረግ እንዳለባቸው አስቀድሞ አሳይተዋል። ቀደም ሲል ስለተገለጸው የአንድ ሳምንት የሆስፒታል ቆይታ ላይ ምን አይነት ለውጥ እንዳለ አልተገለጸም ተብሏል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም. ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው ተገለጸ። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓልን ምክንያት በማድረግ በቫቲካን በተካሄደው ስብሰባ ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ሊዮ መሥዋዕተ ቅዳሴ እንደሚያሳርጉ እቅድ ተይዞ የነበረ ሲሆን በቅርቡ ቅዱስነታቸው በጤና እክል ምክንያት ሆስፒታል በመግባታቸው ምክንያት እርሳቸውን በመተካት ካርዲናል ሉዊስ አንቶኒዮ ታግሌ መሥዋዕተ ቅዳሴውን በጥቅምት 4 2019 ዓ.ም. በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ መሥዋዕተ ቅዳሴውን ማሳረጋቸው የተገለጸ ሲሆን ካርዲናል ታግሌ በወቅቱ በቅዱስነታቸው የተዘጋጀውን ስብከት አንብበዋል።
በስብከታቸውም ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን በሰነዱ ውስጥ የተካተቱትን ሐዋርያዊ መመሪያዎች በቤተሰብ ሕይወት ውስጥ በተግባር እንድታውል ጥሪ አቅርበዋል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ በወቅቱ ርዕሰ ሊቃነ ጳጳሳት ሊዮ የተዘጋጀውና በካርዲናል ሉዊስ ታግሌ የተነበበውን ስብከት ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

ቤተሰቦች የሚለማመዱት የፍቅር ደስታ የቤተ ክርስቲያንም ደስታ ነው። በእነዚህ ቃላት ነበር የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከዓመታት በፊት በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘውን ሐዋርያዊ መልእክታቸውን የጀመሩት። ዛሬ በዚህ መሥዋዕተ ቅዳሴ ቅዱስ ቁርባንን ስናከብር በእነዚህ ሰነድ ላይ ያከናወነውን ሥራ ፍሬ ለጌታ እናቀርባለን። እንዲሁም የሰነዱ ሀብት በልባችን በመያዝ በውስጡ የተካተቱትን የእረኝነት መመሪያዎችን በተግባር ለማዋል እንሻለን። በዚህ ረገድ የዛሬው የቅዳሴ ሥርዓት እንድናሰላስልባቸው በርካታ ነጥቦችን ያቀርብልናል። በመጀመሪያው ንባብ የቅዱስ ጳውሎስን የፍቅር መዝሙር ሰምተናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 31 እስከ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 መመልከት ይቻላል። በሐዋርያዊ መልእክቱ ምዕራፍ 4 ላይ ይህ ጽሑፍ ለክርስቲያናዊ ጋብቻ በጎ ምግባራት ጥልቅ ማሰላሰል መሠረት ይሆናል። ይህም ጋብቻ ስሜታዊ፣ መንፈሳዊና ራስን መሥዋዕት ማድረግን ያካትታል ይለናል በቁጥር 120 ላይ እንደተገለጸው። እንዲሁም የእግዚአብሔር ፍቅር መገለጫ በቁጥር 121 ላይ እንደተገለጸው የሆነ አንድነት ነው። እነዚህን እሴቶች በተግባር በማዋል እና በጸጋ እርዳታ ባለትዳሮች ከቅድስት ሥላሴ አምሳል ጋር በሚስማማ መልኩ በየቀኑ አብረው ያድጋሉ። ሁለቱም ባለትዳሮች በራሳቸው ልዩ መንገድ ብስለት ላይ ይደርሳሉ። በተመሳሳይ ጊዜም ሕይወትን በሙሉ አብሮ ለመጋራትና ለመቅረጽ በሚደረግ ጽኑ ቁርጠኝነት በቁጥር 123 ላይ እንደተገለጸው እርስ በርስ የመመሳሰል እድገት ያሳያሉ። ስለዚህ እውነተኛው የፍቅር ደስታ የአንድነት ቀስ በቀስ ጥልቅ መሆን ነው። በዚህም የእያንዳንዱ ሰው ልዩ ማንነት ራስን በመስጠትና የሌላውን ሰው መኖር አማካኝነት ያብባል። ከዚህ በላይ ሐዋርያው ንግግሩን ያቀረበው በጸጋዎችና በመንፈሳዊ ስጦታዎች የበለጸገች አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ላይ እንደተገለጸው ነገር ግን በፍቅር ማደግ ስለሚያስፈልጋት ማኅበረሰብ ነበር። ምንም እንኳን ብዙ ተስጦዎችን ቢቀበልም ፍቅር የሌሎች ሰዎች እንደሚጮህ ነሐስ ወይም እንደሚንሿሿ ጸናጽል አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንደተገለጸው እንደሆኑ ለቆሮንቶስ ሰዎች አስታውሷቸዋል። ማለትም ፍቅር የሌለው ድምፅ ልብን መንካት በፍጹም አይችልም። ከሌሎች የተነጠለ የራቀ ቀዝቃዛና ለመግባባት አስቸጋሪ ነው። እኛ የተፈጠርነው በዚህ መንገድ እንድንኖር አይደለም። በዛሬው ዕለት ከመዝሙረ ዳዊት ተወስዶ የተነበበው የመዝሙር ምላሽ ይህንን ያስታውሰናል። እርሱም ዘላለማዊ ፍቅር ያለውና ታማኝነቱ ለልጅ ልጅ የሚዘልቅ መዝሙር ምዕራፍ 100 ቁጥር 5 ላይ እንደተገለጸው አምላክ ሕዝብና መንጋ መሆናችንን በመግለጽ ነው። እርሱ ምንም ሳይሰስት የሚወድ እኛን መፈለጉን በእኛ ላይ መተማመኑንና ከእኛ ጋር ያለውን ወዳጅነት ማደስን ፈጽሞ የማያቋርጥ ጌታ ነው። ይህ በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘው ጳጳሳዊ መልእክት የቤተሰቦቻችን መሠረት እንድናደርገው የሚጋብዘን ፍቅር ነው። ይህ በተለይ ለጋብቻ ለሚዘጋጁ ወጣቶች እንድናስተምረው የምንበረታታው እውነተኛ ፍቅር ነው። ይህም ስለ በጎ ምግባራት አስፈላጊነት ማስተማርን ያካትታል። ከእነዚህም መካከል ለድንግልና ልዩ ቦታ ይሰጣል። ምክንያቱም ድንግልና በሰዎች መካከል ለመኖር እውነተኛ የፍቅር እድገት እጅግ ጠቃሚ ነው በቁጥር 206 ላይ እንደተገለጸው። ለዚህ ዓላማ በቁምስናዎችና በሐዋርያዊ አገልግሎት በሚሰጥባቸው አካባቢዎች በጥንቃቄ የተዘጋጁ የጋብቻ ዝግጅት መርሃ ግብሮች የሚያስመሰግኑ ናቸው። ሆኖም እነዚህ ትምህርቶች ብቻቸውን በቂ አይደሉም። ምክንያቱም እነዚህን አስተምሮች የሰው ልጅ ከልጅነቱ ጀምሮ በሚያደርገው የእድገት ሂደት አብሮ የሚሄድ የፍቅር ትምህርት መቅደምና መደገፍ አለበት። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ብለው ነበር፣ አንድን ሰው ፍቅርን መማር በራሱ የሚከሰት አይደለም። እንዲሁም ጋብቻ ከመፈጸሙ በፊት በሚደረግ አጭር ሥልጠና ብቻ ሊማር የሚችለው ነገር አይደለም በቁጥር 208 ላይ እንደተገለጸው ብለው መግለጻቸው ይታወሳል። እርሳቸውም ሲያብራሩ ለእያንዳንዱ ጥንድ የጋብቻ ዝግጅት የሚጀምረው ከተወለዱበት ጊዜ ጀምረው ነው። እንዲሁም አንድ ወጣት በቤተሰብ ውስጥ የሚያሳልፈው እያንዳንዱ ተመክሮ ይህንን ሰው
ለሙሉና ለዘላቂ ቁርጠኝነት ብቁ እንዲሆን ሊያግዘው ይገባል በማለት በቁጥር 208 ላይ ገልጸዋል። በዚህ መንገድ ትግሎች ስህተቶችና ውድቀቶች ቢኖሩም እንዲሁም ያልተጠበቁ የዕለት ተዕለት የሕይወት ድንቆችን የያዘው የቤተሰብ ሕይወት የሰው ልጅ የፍቅር ስሜት መመሪያ የመጀመሪያው ትምህርት ቤትና በፍቅር ደስታ ውስጥ የሚደረግ የመጀመሪያው ውድና የማይተካ የተግባር ልምምድ ይሆናል። በዚህም ምክንያት ያለ አስፈላጊ ጩኸትና ትልቅ ወሬ ነገር ግን አንዳንድ ጊዜ ጀግንነት በተሞላበት ታማኝነት የየዕለት ሪያዎቻችንን ተልእኮዎቻችንን ለሚወጡ በርካታ ቤተሰቦች ጥረት ውቅና ልንሰጥና ልንደግፋቸው ይገባል። እነርሱ በወንጌል ውስጥ የሰማነውን የኢየሱስ ቃል እናንተ እኔን አልመረጣችሁኝም እኔ ግን መረጥኳችሁ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ የዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደተገለጸው በተግባር የሚያሳዩ ለጋስና አሳማኝ ምስክሮች ናቸው። በወላጆች፣ በልጆች፣ በአያቶች፣ በወጣቶችና በአረጋውያን ምስክርነት አማካኝነት የወንጌል የእውነት መልእክትና የሕይወት ሙላት ወደ ዓለም ይደርሳል። ወንጌላዊ ዮሐንስ ኢየሱስ በምድራዊ ሕይወቱ ማብቂያ ላይ የተናገረውን ቃልና ግልጽ ትምህርት አስተላልፎልናል። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ይቺ ትእዛዜ ናት የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደተገለጸው። ሁላችንንም በሚጠቅም የጋራ እንክብካቤ መንፈስ ውስጥ የቤተሰቦች ቤተሰብ አሞሪስ ላይቲሲያ በቁጥር 87 ላይ እንደተገለጸው የሆነች ቤተ ክርስቲያን ሆና ለማደግ ይህንን ትእዛዝ በተግባር እናውል። በዚህም ወጣት ጥንዶች የጋብቻ ሕይወታቸውን ሲጀምሩ ይበረታታሉ። ወላጆች ልጆችን በማሳደግና የቤተሰብ ሕይወትን በመምራት ረገድ የሚያጋጥሟቸውን ከባድ ፈተናዎች ሲጋፈጡ ድጋፍ ያገኛሉ። እንዲሁም አረጋውያን አካላዊ ጥንካሬያቸው እየቀነሰ ቢሄድም የጥበብና የመልካም ምግባር ምስክሮች በመሆን ያላቸውን ሚና እውቅናና ክብር ያገኛል። ተጋላጭ የሆኑ ወይም አስቸጋሪ ሁኔታዎችንና የችግር ጊዜያትን የሚያሳልፉ ሰዎች በፍቅር ታጅበው እንዲሁም ከፍርድና ካድሎ ተጠብቀው ድጋፍና ማበረታቻ ያገኛሉ። ቤተሰብ ምንም ያህል ቢጎዳም በፍቅር በመጀመር ሁልጊዜ ማደግ ይችላል የሚለውን ማስታወስ ይኖርብናል። ለሕይወት ክፍት የመሆንና ለሕይወት አክብሮት የማሳየት እሴቶች ከጽንስ ጀምሮ እስከ ተፈጥሯዊ ሞት ድረስ በዚህ ፍቅር ውስጥ ስር የሰደዱ ናቸው። ይህ ፍቅር ለሕልውናችንና እንደ ሰው አብረን ለምንኖረው ኑሮ መሠረታዊ ነው። ቤተሰብ የእነዚህን እሴቶች ዋነኛ ጠባቂና ለሰው ልጅ ደህንነት እንደ ብርሃን መሪ ነው። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ሲሉ አጽንኦት ሰጥተው ተናግረው ነበር። ጊዜያዊ የሆነ ወይም ሕይወትን ለማስተላለፍ ዝግ የሆነ ማንኛውም አይነት ጥምረት የኅብረተሰቡን የወደፊት ዕጣ ፈንታ ማረጋገጥ አይችልም ይለናል አሞሪስ ላይቲሲያ በቁጥር 52 ላይ እንደተገለጸው። ለልጆች ስጦታ ክፍት የሆኑና ለልጆቻቸው ትምህርትና እድገት ትኩረት የሚሰጡ ጠንካራ ቤተሰቦች ከሌሉ ዓለም የወደፊት ተስፋ አይኖራትም። በሰማናቸው የቅዱስ ቃሉ ንባቦች ውስጥ ከኢየሱስ የተሰጠ ሌላ አስፈላጊ

የተገለጸው ሲል ያስታውሰናል። በተመሳሳይ መልኩ ቤተሰቦች በመንፈሳዊ ህይወታቸው ውስጥ እድገትን ለማምጣትና በተጨባጭ የህይወት ፍላጎቶች ውስጥ አብሮነትን ለማጠናከር በየጊዜው እንዲሰበሰቡ ይመክራል። የጋራ ጸሎትና ቅዱሳት ምስጢራትን በቤተሰብ ህይወት ውስጥ ወሳኝ ሚና ይጫወታሉ። ምክንያቱም ልብን ለእግዚአብሔር ሥራ ክፍት በማድረግ ቤተሰቦች በራሳቸው ሊደርሱባቸው በማይችሉ ደረጃዎች አብረው እንዲደርሱ ያስችላቸዋልና። በርግጥም እነዚህ ነገሮች ጠንካራ ምግብና ፈውስ ሰጪ መድኃኒት ናቸው። ስለዚህ ሁሉም ሰው እነዚህን ልምዶች እንደገና እንዲያገኝና እንዲበረታታ አጥብቄ አሳስባለሁ። የተወደዳችሁ ወንድሞችና እህቶች፣ በዚህ የቅዱስ ቁርባን ሥርዓት ላይ እየተሳተፉ ለሚገኙ የባግዳድ የካልዲያን ፓትርያርክ ብፁዕ ወቅዱስ ጳውሎስ ሦስተኛ ኖና የሰጡትን የቤተ ክርስቲያን ኅብረት ምልክት በይፋ ለመግለጽ በእርሳቸው በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ ውክልና ይህንን ክብረ በዓል የመምራት ክብር አግኝቻለሁ። ከቅዱስ ጴጥሮስ ተተኪ ጋር የሚደረግ የፓትርያርክ ኅብረት በፓትርያርካዊ ቤተ ክርስቲያንና በሮም መንበር መካከል እንዲሁም በወቅቱ በነበሩት አብያተ ክርስቲያናት መካከል የነበረውን በእምነትና በፍቅር የተመሠረተ አንድነት የሚያረጋግጥ ጥንታዊ ልማድ ያስታውሰናል። ስለዚህ ይህ ዝም ብሎ የሚደረግ ሥርዓት ብቻ ሳይሆን በክርስቶስ ለሚገኘው የቤተ ክርስቲያን አንድነት ምንጭና ማዕከል ከሆነው ከቅዱስ ቁርባን ኅብረት የሚመነጭ ሕያው እውነታ ነው። ክቡር ፓትርያርክ ሆይ፣ የእርሶ መገኘት እንደ ቤተ ክርስቲያን ያለንን ማንነት በተሻለ ሁኔታ እንድንረዳ ያግዘናል። ይህ ማንነት በተለያዩ የአምልኮ ሥራዎችና ወጎች የሚመሩ አብያተ ክርስቲያናት በጌታ በክርስቶስ የሚያደርጉት ኅብረት ሲሆን ከቅዱስ ጴጥሮስ ተተኪ ጋር በሚታይ ሁኔታ የሚገለጽ አንድነት ነው። ለረዥም ጊዜ ፈተናዎች ቢያጋጥሟቸውም በእምነታቸው ጸንተው የቆዩትንና በብዙ ችግሮች መካከል ለኢየሱስ ያላቸውን እምነት በመመስከር ረገድ ብዙውን ጊዜ ጀግንነት ያሳዩትን በእርሶ መንፈሳዊ እንክብካቤ ስር ያሉ ምዕመናንን በተመለከተ መላው የካቶሊክ ቤተ ክርስቲያን ፍቅሯንና ጸሎታን እንደምትለግስ ላረጋግጥሎት እወዳለሁ። ውድ ወንድሞቼና እህቶቼ፣ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት በተሰኘው ጽሑፋቸው በቁጥር 325 ላይ ማጠቃለያ ላይ ያቀረቡትን ጸሎት እንደገና በመጸለይ ሁሉንም ቤተሰቦችና መላውን ቤተ ክርስቲያን ለናዝሬቱ ቅዱስ ቤተሰብ በአደራ እንስት። ጸሎት ወደ ቅድስት ቤተሰብ። ኢየሱስ ማርያም ዮሴፍ፣ በእናንተ የእውነተኛ ፍቅርን ውበት እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ፣ የእኛ ቤተሰቦች የአንድነትና የጸሎት ቦታዎች፣ እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬቱ ቅዱስ ቤተሰብ ሆይ፣ ብዙ ቤቶች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸውን ሁሉ መጽናናትንና ፈውስን ያግኙ። የናዝሬቱ ቅዱስ ቤተሰብ ሆይ፣ የቤተሰብን ቅድስና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ፣ አሜን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስዋዕተ ቅዳሴ እንዲያደርጉ ተጠብቀው ነበር። ነገር ግን በገጠማቸው ህመም ምክንያት ወደ ሆስፒታል በመሄዳቸው ምክንያት የሳቸውን ስብከት ብፁዕ ካርዲናል ታግሌ በንባብ መልክ አቅርበዋል። ይህንን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎቶችን ማድረጋቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 ቀን 2019 ዓ.ም

0: ሮም ውስጥ ወደሚገኘው ጀሚሊ ሆስፒታል ውስጥ ለሕክምና መግባታቸውን ተከትሎ የብፁዕነታቸውን የጤንነት ሁኔታ በማስመልከት በጀሚሊ ሆስፒታል የተካሄደውን የመቁጠሪያ ጸሎት የሮም ሀገረ ስብከት ረዳት ጳጳስ የሆኑት ብፁዕ ካርዲናል ባልደሳሬ ሬይና መምራታቸው የተነገረ ሲሆን ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር አባላት በሮም አቅራቢያ በሚገኝ የማርያም ቤተ መቅደስ ውስጥ ለጸሎት መሰብሰባቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆስፒታል የገቡት በሳምባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ያስታወቀ ሲሆን ይህንን ተከትሎ በዓለም ዙሪያ በምትገኘው ቤተ ክርስቲያን ማክሰኞ ጥቅምት 3 ቀን 2019 ዓ ም ለርዕሰ ሊቃነ ጳጳሳቱ ጤንነት ጸሎት መደረጉ ተገልጿል። በሮም ሀገር ስብከት የርዕሰ ሊቃነ ጳጳሳቱ ተወካይ የሆኑት ብፁዕ ካርዲናል ባልደሳሬ ሬና ማክሰኞ ዕለት በጀሚሊ ሆስፒታል ቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ጸሎት የተደረገውን የመቁጠሪያ ጸሎት የመሩ ሲሆን በዚህ የጸሎት መርሃ ግብር ላይ በሀገር ስብከቱ ውስጥ የሚገኙ ገዳማውያትና ምእመን ተገኝተው ርዕሰ ሊቃነ ጳጳሳት ሊዮን ለእመቤታችን ቅድስት ድንግል ማርያም እናታዊ አማላጅነት በአደራ ሰጥተዋል። በጄሚሊ ሆስፒታል የተደረገው የመቁጠሪያ ጸሎት በቫቲካን ሚዲያዎችና ድኅረ ገጽ በቀጥታ የተላለፈ ሲሆን ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር ወንድሞች በበኩላቸው ሁሉም ምእመናን ለብፁዕነታቸው ጤንነትና እሳቸውን ለሚንከባከቡት ሐኪሞች እንዲጸልዩ ጥሪ አቅርበዋል። ከዚህም በተጨማሪ ሰኞ ምሽት በሮም አቅራቢያ በምትገኘው ጂናዛኖ ከተማ ያለው በአውጎስጢኖሳውያን መነኮሳት የሚተዳደረው የእመቤታችን መልካም ምክር ቤተ መቅደስ ለቀዶ ጥገና ሕክምናውና ለርዕሰ ሊቃነ ጳጳሳቱ ማገገም ማኅበረሰቡን በጸሎት ማሰባሰቡ የተነገረ ሲሆን ይህ ቤተ መቅደስ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወት ውስጥ ልዩ ቦታ እንዳለውና ከተመረጡ በኋላ ሁለት ጊዜ እንደጎበኙት ተገልጿል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ሲምፖዚየም ፕሬዝዳንት የሆኑት የኪንሻሳው ሊቀ ጳጳስ ብፁዕ ካርዲናል ፍሪዶሊን ኢምቦንጎ በበኩላቸው በመላው አፍሪካ የሚገኙ ብፁዓን ጳጳሳት፣ ካህናት፣ ገዳማውያትና ገዳማውያን እንዲሁም ምእመናን በጸሎት አንድ እንዲሆኑ የጋበዙ ሲሆን የቅዱስ ቁርባን ስግደቶችና የግል ጸሎቶች አህጉሪቱ ከቅዱስ አባቷ ጋር ያላትን ቅርበት እንደሚያስታውሱ ያላቸውን ተስፋ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ የዛሬው የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።